0: Today, we honor this magnificent daughter of Africa. Ethiopia is not just a country, it is Africa's crown. Born through blood, brilliance, and unshakable pride. It's one of the oldest nations in the world.
1: Yih, ye tsakai radio no. Ye tsakai radio? Bahagere Switzerland? Zurich Kaflager? Zurich Katama? በዘጠና ሰባት ነጥብ አምስት መካከለኛ ሞገድ በዕለተ ሐሙስ ከአስራ አምስት ሰዓት እስከ አስራ ስድስት ሰዓት በወር ሁለት ጊዜ በአማርኛ ቋንቋ የሚያቀርበው መሰናዶ አሁን ጀመረ። አዘጋጇ እኔ ስርጉተ ስላሴ ሰብለ ሕይወት የጸጋዬ ራዲዮና የከበውሽ ልሳን ወርቅ ሚዲያ ዋና አዘጋጅ።

تسفى ارقاتا تسفى سكنت تسفى ጭምትነት ነው። ምን ያህል እንደ ተጓዝኩ አላውቀውም። ምን ያህል እንደሚቀረኝም አላውቀውም። አለማወቄን ስጠይቀው አለማወቁን ገለጸልኝ። ተስፋን እጠብቃለሁ።

ይህ የጸጋዬ ራዲዮ ፕሮግራም ነው። የጸጋዬ ራዲዮ በሁለት ጊዜ በስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በ97.5 መካከለኛ ሞገድ በራዲዮ ሎራ በዕለተ ሐሙስ የቀን ቅዱስ ከ15 ሰዓት እስከ 16 ሰዓት በአማርኛ ቋንቋ የሚያስተላልፈው መደበኛ ዝግጅት ከጥቂት ደቂቃዎች በፊት ጀምሯል። ዛሬ ባለፈው የጀመርነውን ክፉ ሀሳብ እንጂ ክፉ ሰው የለም የሚለውን አብይ ርዕስ ለማስቀጠል ሀሳብ አለኝ። ግን የሀገሬ ልጆች፣ የምናፍቃችሁ የምሳሳችሁ ውዶቼ፣ ቤተጸጋዮች እንዴት ሰነበታችሁ? ደህና ናችሁ ወይ? እንደምን አላችሁ? እኔ አምላኬ ክብሩ ይስፋ ደህና ነኝ። ፕሮግራሙን ትከታተሉት ዘንድ በትህትና የምጋብዛችሁ እኔ ስርቁተ ስላሴ ሰብለ ሕይወት የከበሩ ልሳን ወርቅና የጸጋዬ ራዲዮ ዋና አዘጋጅ ነኝ። ቆይታችን የተመቸ ይሆን ዘንድ እመኛለሁ።

ሰማያት ላይ ያለህ ተለይቶ ለስካን ክብር ስምህ መንግስትህን የምንፈልጋት ካጥንቱ በልጅነት ትንጣት ሰጠና ቤቱን ፈቃድህም እንዴት ደረግ ይሆን በሰማይም ሙተን ተነስተን ከዳይን እንድንኖር ምስጋና ምግብ ሆኖን ዛሬም በምድር አስጋ ሕይወት ሳለን ምግባችንን እየዕለቱ አውቀ ስጠን ይቅር በለን

别贴坏整个人很大的事。እርሱ ሁሉንም የጠፋልሽ የነፍሴ ሥጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለዘር

ልጅ አማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን አንቺ ተማጽነናለን።